ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ልምዕሊ 3 ናሓዘ 226 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ልመበል 14 ን97 ዓመት ዝዕድሚኦም ካርዲናል ኤርነስት ሲሞኒ ኣብ ግዜ ደስነታዊ ስርዓት 18 ዓመት ኣብ ማዓስከር ግዱድ ስራሕ ካሕልፉ ዝተፈርዶም ዕለት 31 ሓምለ ኣብ ናይ ቀደመ ማዓስከር ቤት ማሓቡዝ ስፖች ኣልባንያ ንዝኽሪ እቶም ኣብኡ ዝተሳቀዩ ወይ ሂወቶም ዝሰኣኑ ናብ ዘዕረቦ መስዋተ ቅዳሴ ዘመሓላለፎም መልእኽቲ ርእሰ ሊቃነ ጳጳሳት ልመበል 14 ኣብቲ ኣብ ቦዝኒያን ሄርዘጎቪናን ዝርከብ መካነ ንግደት ቅድስተ ማርያም ዝካየደ ቀና መንእሰያት ዘመሓላለፎም መልእኽቲ ርእሰ ሊቃነ ጳጳሳት ልመበል 14 ንሻብዓይ ሃገራዊ መዓልቲ መንእሰያት ኤኳዶር ዘመሓላለፎ ናይ ምስማዕ ርኤት መልእኽቲ ርእሰ ሊቃነ ጳጳሳት ልመበል 14 ዕለት 2 ናሓሰ ፍርቂ መዓልቲ ዝለገሶ ኣስተንትኑ ጸሎተ መልኣከ እግዚኣብሔርን ቃል ቅዱስነቶም ድሕሪ ጸሎተ መልኣከ እግዚኣብሔር ኣብ መንጎ ዝተፈላለዩ ሃይማኖታት ናይ ሓባር ዘተዘነቃቅሕ ናይ ቅዱስቲ መንበር ላዕለዋይ ቤት ጽሕፈት ንክርስትያንን ኮንፍሽያውያንን ሃይማኖታት መራሕትን ምሁራትን ዘሳትፍ ክልቲኦም ትውፊታት ዘራኽብ ዘዳለዎ ዓውደ ዘተ ኣብ ማዳጋስካር ኣብ ልዕሊ ትሕቲ ዕድማ ህፃናት ዘጋጥም ዘሎ ጭውያን ሓለዋት ናይ ምጥፋእን ሓደጋታት ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሐኩም ምምፃና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ካብኣይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን ንመደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልመበል 14 97 ዓመት ዝዕድሚኦም ካርዲናል ሲሞኒ ኣብ ግዜ ደስነታዊ ስርዓት 18 ዓመት ኣብ ማዓስከር ግዱድ ስራሕ ከሕልፉ ዝተፈርዶም ብሕቡእ መስዋተ ቅዳሴ ዘዕርጉ ዝነበሩ ዕለት 31 ሓምለ ኣብ ናይ ቀደም ማዓስከር ቤት ማእሰርቲ ስፖች ኣልባንያ ንዝኽሪ እቶም ኣብኡ ዝተሳቀዩ ወይ ሂወቶም ዝሰኣኑ መስዋተ ቅዳሴ ኣብ ዘዕርጉሉ መዓልቲ ኣብ ዘመሓላለፎ መልእኽቲ ዝኾነ ቤት ማሕቡስ ንሰብ ካብ ፍቕሪ ኣምላኽ ክፈልዮ ከም ዘይክእል የስተብህሉ። ብወንጌል ዝበርሐልና ክኣስር ዝኽእል ሰንሰለት የሎን እግዚኣብሄር ንደቁ ዘዳልዎ ወጋሕታ ክኽልክል ዝኽእል ለይቲ ኣይክህሉን እዩ። ንሰብ ካብ ፍቕሪ እግዚኣብሄር ዝፈልዮ ቤት ማሕቡስ ክህሉ ኣይክእልን እዩ እንክብሉ ርእሰ ሊቃነ ጳጳሳት ልመበል 14 ቅዱስ ጳውሎስ ናብ ሮማውያን ኣብ ዝፀሓፎ መልእኽቱ ምዕራፍ 8 ካብ ፍቕሪ 35 ክሳዕ 39 ዝተወስደ መንባባ ማእኪሎም ነቶም ኣብኡ ዝተሳቀዩ ዝሞቱ ንምዝካር ዕለት 31 ሓምለ ኣብቲ ናይ ቀደመ ቤት ማሕቡስ ስፖች 18 ዓመት ግዱድ ናይ ጉልበት ስራሕ ተፈሪድዎም ብርቱዕ ስቃይ ዘሕለፉ ኣልባንያዊ ካርዲናል ኤርነስት ሲሞኒ መስዋእተ ቅዳሴ ኣብ ዘዕርጉሉ መዓልቲ ኣብ ዘመሓላለፎ መልእኽቲ ካብ ፍቕሪ ክርስቶስ ክፈልየና ዝኽእል ሰብ ኮነ ኩነት ክህሉ ከም ዘይክእል ኣጽኒዖም የዘኻኽሩ። እቲ ኣብ ዝኽሪ ህዝቢ ኣልባንያ ብዕምቆት ዝተቐርጸ ቦታ ኣብ ታሪክ እቲ ሃገር ካብቶም ኣዝዮም መሪር ምዕራፋት ኮይኑ ዝቕጽል ዘሎ ስፖች ብዙሓት ከቢድ መስቀል በደል ዝተሰከምሉ ቦታ እዩ ነይሩ እንክብሉ ርእሰ ሊቃነ ጳጳሳት ኣብቲ ካርዲናል ሲሞኒ ኣብ መዛዝምን ዝኽሪ እቶም ኣብቲ ቤት ማሕቡስ ዝተሳቀዩን ሂወቶም ዝሰኣኑን ሓሳብ ገይሮም ዘዕረግዎ መስዋእተ ቅዳሴ ኣብ ዝተነበዘ መሓላለፎ መልእኽቲ ኣጉሊሖም ደም እቶም

0: ክቡራትን ክቡራን ሰማዕትና ስለምከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ።
1: يتبارك يسوس كريستوس لاوليتور يسوس كريستوس

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 4 ነሓሰ 2026 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ኢሉነበር 14 ዕለት 6 ነሓሰ ኣብ ኣስሲ ዝሓወረ ዑደት ከካይዱን ምስ ኣሸሓት መንእሰያት ኤውሮጳውያን ክራኸቡን ብመንፈስ ቅዱስ ፍራንቸስኮ ዝኣስሲ እዚ ብትብዓት ክሓልሙን ናይ እምነትን ዕላማን ኣገልግሎትን ህወት ክሓቕፉን ከተባብዑ ምዃኖም ኣባል ማሕበር ንኡሳን ኣሆ ፍራንቸስካውያን ንዜና ቫቲካን ዝሃቦም መግለፂ ዋና ፅሓፍ ቅዱስ ድማ እምበር ካርዲናል ፓሮሊን ኣብ ጓቴማላ ዘካይድዎ ዘለዎም ብፃሐ 227 ዓመተ ምሕረት ኣብ ሴኡል ዝካየድ ዓለም ሓቆፍ ቀኖማ ንቕስያት ሓደ ዓመት ጥራይ ተሪፍዎ ኣብ ዘሎ እዋን ወግዓዊ ናይቲ ፍጻሜ ቅውም መዝሙር ትብዓት ይሃልኻ ኣነ ዓለም ስዕረያ እየ ዝብል ምዃኑ ብወግዒ ከም እተሓበረን ሕቡራት መንግስታት ኣሜሪካ ነቲ ሃገረ ኢራን ዝፈፀመቶ ባሊስቲካዊ ደብዳብ ሕነን ሞፍዳይ ዘካየደቶ ማዕበላዊ መጥቃዕቲ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግነን ዕድም ሰላምታና ይብፃሕኩም እናበልና ናበ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ መከት

0: Total. ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሩስ ሊቃነ ጳጳሳት ልዮን መበል 14 ዕለት 6 ነሓሰ ኣብ ኣሲ ዝሓደ ዕለት ከካይዱ ምሳ ሸሓት መንስያት ኤውሮጳውያን ክራኸቡን ብመንፈስ ቅዱስ ፍራንቸስኮ ዝኣሲዝ ብትብዓተ ክሓልሙን ናይ እምነትን ዕላማን ኣገልግሎትን ህወት ክሓቕፉ ከተባብዑ እዮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ሓሙስ ዕለት 6 ነሓሰ ኣብ ኢጣልያ ከተማ ኣሲዚ ከካይዶ ዝኾነ ጉስነታዊ ዑደት ን4 መዓልታት ዝፀንሕ ርክባትን ዓውደ መፅናዕትታትን ብናይ ምክፋል ዕድላትን ዘበቅዕ እዩ። ርእሰ ሊቃነ ጳጳሳት ንሕቶታት መንእሰያት ክምልሱን ቅዳሴ ክመርሑን እዮም። ከምቲ ቅድሚ ሓደ ዓመት ኣብ እዋን እዮቤል መንእሰያት ኣብ ቶር ቨርጋታ ሮማ ዝገበርዎ ኣብ ላንጋላንጋ ዝኾነ ህወት ደው ከይብሉ ክዕድሙ እዮም። እቶም ኣብ ጉስነት መንእስያት ዝነጥፉ ከም በዓል ሃው ሉካ ዴ ፓስኳሌ ሓደ ካብ ኣዳሎት ናይቲ ካብ ዕለት 3 ክሳብ ዕለት 6 ነሓሰ ካብ 18 ክሳብ 33 ዓመት ዝዕድሚኦም ኣሸሓት ኤውሮጳውያን መንእስያት ናብ ከተማ ቅዱስ ፍራንቸስኮ ዝኣሲዚ ዘምፅእ ኪዱ ዓውደ ርከብ መንእስያት ፍራንቸስካውያን ወዲ 38 ዓመት ኣባል ማሕበር ንኡሳን ኣሃው ፍራንቸስካውያን ካህን ንዜና ቫቲካን ኣብ ዝሃቦም መግለፂ ብዛዕባ ምልኣት ህወት ክዛረብዎም ዝኽእሉ ከም ርእሰ ሊቃነ ጳጳሳት ዝኣመሰሉ ሰባት ምስማዕ ክሳብ ክንደይ ኣገዳሲ ምዃኑ ገሊፆም፣ ከምኡ እውን ከም በዓል ቅዱስ ፍራንቸስኮ ዝኣመሰሉ ንናይ ሎሚ መንእስያት ከም ናይ ዘመኖም ገይሩ ክዛረቡ ዝኽእሉ ኣብነት ቅዱስ ዘይርጉእነት ምግጣም ዋጋ ከምዘሎ ለዎ የስተብህሉ። ሃው ፍራንቸስኮ ሉካ መደብ ብመብፃሕ ርእሰ ሊቃነ ጳጳሳት ኣብ ኣሲዚ ንግሆ 26 ነሓሰ ከመይ ክመስል እዩ? ቅዱስ ኣቦና 26 ነሓሰ ንግሆ ሰዓት 8 ፈረቓን ኣንጊሆም ክበፅሑ እዮም። ኩሉ ድማ ኣብ ባዚሊካ ቅድስተ ማርያም ዘመላእክት ኣብታ ፍራንቸስኮ ዝኣሲዚ ዝሓደሳ ዝተቐመጠላን ማሕበር ንኡሳን ኣሃው ዝመሰረተላን ዝዓረፈላን ንእሽቶ ቤተ ጸሎት ዝሓዘት ባዚሊካ ክካየድ እዩ። ንኣባይቲ ስድራን ከምኡ እውን ሎሚ ዓመት እነብዕሎ ዘሎና መበል 800 ዓመት ዝኽሪ ዕረፍቲ ቅዱስ ፍራንቸስኮ ኣገዳሲ መደብ እዩ። ርእሰ ሊቃነ ጳጳሳት ኣብ ውሽጢ ንእሽቶ ቤተ ጸሎት ንሓፂር እዋን ተረኺቦም ናይ ግሊ ጸሎት ክዕርጉ እዮም። ብድሕሪኡ ናብቲ ኣደባባይ ክወፁን ኣብኡ ድማ ኣብ ቅድሚ እቲ ብሰንኪ ብዝሒ ናብ ባዚሊካ ከኣቱ ዘይከኣለ ህዝቢ ሰላምታ ከቅርቡ እዮም። ካብ ዝተፈላለየ ከባቢታት ኤውሮጳ ዝመፁ 3 መንእሰያት ኣብ 3 ዝተፈላለየ ዛዕባታት ዝተኮሩ ንዘቅርብሎም ሕቶታት መልሲ ክህቡ እዮም። ቀፂሎም ርእሰ ሊቃነ ጳጳሳት ምስ ፍራንቸስካውያን ንኡሳን ኣብ ማሕበረሰብ ብውልቂ ክራኸቡ እዮም። ብድሕሪኡ ከባቢ ሰዓት 10 ወይ 10 ፈረቓን መስዋዕቲ ቅዳሴ ክመርሑ እዮም። ብዓውደ ኣዋርሕ ልጥርግያ ድማ 26 ነሓሰ ዓመታዊ ክብረ በዓል ደብረ ታቦር እዩ። ኣብ ባዚሊካ ብዙሓት መንእስያት ክህልዉ እዮም። እቶም ኣብቲ ኪዱ ዓውደ ርክብ መንእስያት ፍራንቸስካውያን ዝሳተፉ እቶም ንመበል 44 ፍራንቸስካዊ ናይ እግሪ ጉዕዞ ወዲኦም ንምሕረት ዝኣሲዝ ዝመፁ ከምኡውን ብፍላይ ኣብቲ ርእሰ ሊቃነ ጳጳሳት ልንመበል 14 ዝሰርዕዎ መስዋዕቲ ቅዳሴ ንክሳተፉ ዝመፁ ዓለም ሓቁፍ መዓልቲ ፍራንቸስካን መንእስያት ክኸውን እዩ። ቅዱስ ኣቦና ኣብ ዝስምዖ ስብከት ትርጉም ናይቲ ኣብ ዝሓለፈ መዓልታት መንእስያት ዝገበሮ ተመክሮ ዘማእከለ ዝማረኽ ቃል ከቅርቡ ከም ዝኽእሉ ርግፀናታት ኢና። ሓሙስ ዕለት 6 ነሓሰ ድሕሪ ቅዳሴ ርእሰ ሊቃነ ጳጳሳት ጉስነታዊ ዑደቶም ዛዚሞም ኣብ ምምላሶም ድማ ነቶም ኣብቲ ኪዱ ዓውደ ርክብ ፍራንቸስካውያን ንዝተሳተፉ ኩሎም ሓደ ዓይነት ናይ ተልእኾ ቅዋም ክንህቦም ኢና። እዚ ናይ ተልእኾ ቅዋም እዚ እንታይ ዘጠቃልል እዩ? ምስ ርእሰ ሊቃነ ጳጳሳት ቅድሚ ምርኻቦም ኣብ ዝቕፅሉ መዓልታት ኣብ ዝተፈላለዩ ዛዕባታት ኣብ ዝካየደ ዓውደ መፅናዕቲ ክሳተፉ እዮም። በቲ ሓደ ወገን ክሰምዑን ፅን ክብሉን ክዕደሙ እዮም። በቲ ካልእ ድማ ባዕሎም ማእከል መድረኽ ሒዞም ሓሳባቶም ክገልፁ ዕድል ክወሃቦም እዩ። ኣብ መወዳእታ ካብ ዘተ መንእስያት ዝወፅእ ሓሳባት መሰረት ድማ ናይ ተልእኾ ቅዋም ክንሕንፅፅ ኢና። ድሕሪኡ ድማ ኣብ ውሽጢ ኣብ መላ ኤውሮፓን ኪነኡን ኣብ ዝርከቡ ከባቢያዊ ማሕበረሰቦም ኣብ ግብሪ ከውዕልዎ ክኽእሉ ድማ ንነፍሲ ወከፍ መንእሰይ ብሓላፍነት ክርከብ እዩ። ምስ ርእሰ ሊቃነ ጳጳሳት ዝካየድ ርከብ ንመንቕስያት ዝተወፈየ ናይ 4 መዓልትታት መዛዘም ክኸውን እዩ ብናትኩም ኣረኣእያ ኣብተን 4 መዓልትታት ኣገደስቲ ወይ ምልዕዓል ዝፈጥሩ ህሞታት እንታይ ክኾኑ እዮም እቶም ዓውደ መፅናዕትታት ኣብ ሕሞረት ናይቲ ምሉእ መደብ እዮም ኣብታ ቀዳመይቲ ምሸት እቶም መንእስያት ብቓላት ናይ ኣሲዚ ሊቀ ጳጳሳት ፌሊቼ ኣክሮካ ከምኡውን ፕሮፌሰር ማርኮ ኤርባ ነቲ ተመክሮ ክንገብሮ ዝኾነ ንምርዳእ ዝሕግዝ ባይታ ዝፈጥር ብዘስምዕዎ ናይ መኽፈቲ ቃል ብምስማዕ ክጅምሩ እዮም እቲ ኣብ 221 ዓመተ ምሕረት ኣብ ታሪክ ህይወት ፍራንቸስኮን ማሕበር ፍራንቸስካውያንን ዓብይ ምዕራፍ ህይወት ዝኾነ ተመክሮ ባይታ ክገብሩን እዚ ድማ ኣብ ህይወት ፍራንቸስኮን ፍራንቸስካውያን ማሕበር ዝነበረ ክፋል ዝኾነ ነቲ ናይቲ ዝካየድ ምትእኽኻብ እውን ዘነቓቕሕ እዩ ብዛዕባ ሰላምን ይቕረታን ፀዋዕታን ዝምልከት ዓውደ መፅናዕትታት ከነካይድ ኢና እዚ ድማ ንመንእሰያት ኣብ ሂወቶም ንፃውዒት ኣምላኽ ከም ብሓድሽ ክሰምዑ ዕድል ክህቦም እዩ ስለዚ ዕለት 4 ነሓሰ ኣብ ምስማዕ ክሕልፍዎ እንከለዉ 25 ሓሰ ድማ ብዝያዳ ንጡፍ ዓውደ መፅናዕትታት ኣቢሎም ብቐጥታ ክዝትዩን ሓሳቦም ክገልፁን ክኽእሉ እዮም ኣብ ምሉእ እቲ መደብ ኣብ ባዚሊካ ቅዱስተ ማርያም ዝመላእክቲ ስርዓተ ኣምልኾ ኣብ ቅድሚ ቅዱስ ቁርባን ክካየድን ከምኡውን ክልተ መርኢት ክህሉ እዩ ነዞም መርኢታት መናዳልይዎም እቲ ሓደ ኣብ ቅዱስ ፍራንቸስኮ ዘማእከለ ብኣና መነኮሳት ንኡሳን ኣብ ፍራንቸስካውያን ዞባ ኦምብርያን ሳርደይናን ዝተዳለወ እዩ ዕላማኡ ድማ ናብ ናይ ፍራንቸስኮ ቃል ኪዳን ብምምላስ ንቅዱስ ፍራንቸስኮ ምርካብ ዝብል እዩ እቲ ካልኣይ ምርኢት ድማ ብጉጅለ ተማሃሮ ዞባ ሎምባርድያ ዝተዳለወ ኮይኑ ካብ ኩነታት ኩነት ጀሚሮም ብፀጋ ወንጌል ብርሃን ዘምፅኡ ሰባት ዘማእከለ እዩ እቲ መደብ ካብ 18 ክሳብ 33 ዓመት ዝዕድሚኦም መንእስያት ኣመንትን ዘይኣመንትን ዘሳትፍ እዩ ንዘይ ኣመንቲ ክትዕድሙ ዝደረኸኩም ትፅቢታት እንታይ ምዃኑ እንታይ ምላሽ ክትረኽቡ ትትስፈው ፍራንቸስኮ ካብ ዶባት እምነት ወፃኢ ንሰባት ከመይ ገይሩ ከምዝስሕብ ምርኣይ ቅሩብ ድፍረት ክኸውን ይኽእል እዩ ነቶም ኪኖ ፅልኢ ሓደ ስጉምቲ ክወስዱ ምስቶም ኣብ ሂወት ዘለዉ ኣገደስቲ ነገራት ዳግማይ ክረኸቡን ምናልባት ምስ ጎይታ ክረኸቡን ዝደልዩን ገዛእ ርእሶም ከለልዩን ከምኡውን ከምኡ ክኸውን ድዩ ኣይ ክኸውንን ኣይንፈልጥን ኢና እዚ ክኸውን እዩ ዝብል ግምት ከየንበርና ተስፋ እንገብረሉ ተመክሮ እዩ ክንደይ መንእስያት ክሳተፉ እዮም ናይ ተሳተፍቲ ምዝገባ ዕለ 30 ሰነ ተዓፂኡ እዩ ኣብዚ መደብ ብጀካ ከሎም ንቅዳሴ ርእሰ ሊቃነ ጳጳሳት ዝመፁ ኣስታት 2150 መንእስያት ክህልዉ እዮም ተክለ ሰብነት ቅዱስ ፍራንቸስኮ ንልቢ መንእስያት ዝቐርቡ ብዙሓት ጉዳያት ዘተቃልል ኮይኑ ሓልዮት ከባቢ ምስ ክርስቶስ ስርበት ተኻው ርክብ ኣብ ልዕሊ እቶም ኣዝዮም ተቃልዓቲ ሓልዮትን ንደቂ ኣንስትዮ ምኽባርን ብተመክሮኹም መንእስያት ምስዚ ቅዱስ ዝኣሲዚ እንታይ ዓይነት ርክብ ኣለዎም ፍራንቸስኮ መሳጢ እዩ ንሰባት ናብኡ ዝስሕቦም ነገር እንተሃልዩ ተራን ትሕቲ ዝበለ ምዃኑ ንህወት መንእስያት ከም ሓደ ካብ መዛኖኦም ገይሩ ናይ ምዝራብ ክእለቱን ልዕሊ ኩሉ ድማ ፍራንቸስኮ ኩሉ ግዜ ዓበይ ሓላሚ ምንባሩን እዩ ሂወት ኣብ እተቅርቦ ነገራት ጥራይ ዝዓረፍ መንእሰይ ኮይኑ ኣይፈልጥን እዚ ድማ ንብዙሓት መንእስያት ዝምስጥ ነገር እዩ ኣብዚ ምስ መንእስያት ኣብ ዝራኸብሉ እዋን ሕቶ ምሕታት ደስ ይብለኒ ዕድሚኦም ብዘየገድስ ኩሉ ግዜ ከምዚ ኢለ ኣሓትት ሕልምኻ እንታይ እዩ ኣብ ልብኻ ተሰኪምካዮ ዘሎኻ ዝዓበየ ትምኒት እንታይ እዩ ብዙሓት ካባታቶም ከመይ ገይሮም ከም ዝምልሱ ዘይፈልጡ ክትሰምዕን ከጋጥሙኻን ዘሕዝን እዩ ድሮ ተስፋ ዝቆረፁ እዩ ዝመስል ምስ ናይዚ ግን ዛንታ ህወት ፍራንቸስኮ ክሰምዑ ከለዉ ከመይ ኢሉ ተስፋ ቆሪፁ ከም ዘይፈልጥ ግን ከዓ ኩሉ ግዜ ካብኡ ንላዕሊ ክኸይድ ከም ዝደፈረ ይርእዩ ኣብ ዝሓለፉ ዓመታት ልዕሊ ዝኾነ እዋን ኣብ ኢጣልያ ኣብ ዝርዝር ብሉፃት መሸጣ መፃሕፍቲ ብዛዕባ ቅዱስ ፍራንቸስኮ ዝገልፁ መፃሕፍትታት ተዓብሊሉ ይርከብ ተገዳስነት ኣብዚ ድኻ ዝኣሲዚ ኪኖ ሞያዊ ስነ ፅሑፍ ሰጊሩ ኣብ ሰፊሕ ህዝቢ ክዝርጋሐ ብኸመይ ትገልጽዎ ፍራንቸስኮ ኣዝዮም እዋናውያንን ኣዝዮም ኣገደስትን ዝኾኑ ዛዕባታት ይትንክፍ ንፍጥረት ምሕላይ ኣብ ውሽጢ ዝምድናታት ምክብባር ከምኡውን ንነብስና ኣሕዋትን ኣሓትን ምዃን ኣብቲ ብውልቃውነት እናተደለየ ዝኸይድ ዘሎ ኩነታት ምርኣይን ስምዒትን እዩ እዚኦም ኩሎም ሎሚ ንሰባት ብዕምቂ ትዛረቡ ቁም ሓሳብ እያቶም እቲ ክንርሕቆ ዝግባአና ሓደጋ ፍራንቸስኮ ዘይብሎ ነገራት ክዛረበ ምግባር ወይ ድማ ብሓቂ ናትኩ ዘይኮነ መንነት ከም ዝምልከቶ ምግባር እዩ ከም ኣካል ናይ ዝመደብ ኣብዝሓለፈ ዓመት ኣብ ዝተኻይዱ ዓውደ ኣኼባታት ሪሚኒ ዘቕረብናዮ ምርኢት ኣካቲትናዮ ኣሎና ኣብዚ ኣብ ባዚሊካ ቅድስተ ማርያም ዘመላእክቲ ዝጅምር ኪዱ ዓውደ ርክብ ፍራንቸስካውያን መንእሰያት ፍጻሜ ክሳብ ብዓል ቅዱስ ፍራንቸስኮ በዓሉ ዝቕፅል ከም ኣካየድቲ ናይቲ ምርኢት ክንዋሳእን ከለና ሰባት ቅድሚ ሕጂ ንፍራንቸስኮ ብሓቂ ብትኽክል ንፈልጦ ኣይነበርናን ዝብሉ ብዙሓት እያቶም ብተደጋጋሚ ቅዱስ ፍራንቸስኮ ዝምልከት ብጭቡጥ ዝብሎን ዝገበሮን ነገር ኣብነት ክትህቡ ትኽእሉ ዶ ማህልየ ሓዊ ፀሓይ መብዛሕትኡ ግዜ ከም መዝሙር ስነ ምህዳር ተባሂሉ ይትርጎም ፍራንቸስኮ ተጣባቂ ምህዳርን ፍጡራት ድማ መሰረታዊ ኣገዳስነት ከም ዘለዎምን ኣብ ሂወቱ ካብ ኩሉ ካልእ ቅድሚት ዝሰርዕ እዩ እቲ ማሕልየ ብከምዚ ኣገባብ ከነንብቦን ከለና ብጌጋ ምርዳእ እዩ ዝኸውን ፍራንቸስኮ ክፅሕፍ እንከሎ ኣብ ላቨርና ቅንዋት ተቐቢሉ ነይሩ ኣሕዋቱ መነኮሳት እውን ጓንዮሞ ስለ ዝነበሩ ድሕሪ ደጊም ጠቕላላ ሓለቃ ናይቲ ንሱ ዝመሰረቶ ማሕበር ክኸውን ስለ ዘይደለዩ ብመንፈሳዊ መዳይ ኣብ ብሕትውነት ተራኽበ እታ ብላዕለዋይ መገዲ ንፍራንቸስኮ ከም ማህልየ ስነ ህወት ተባሂላ እትግለጽ መዝሙር ብሓቂ ንኣምላኽ ዘቕንዐት መዝሙር እያ ፍራንቸስኮ ክሳብ ናብ ፍጡራት ዝሓስብ ኣብ ፍጡራት ዘሎ ኣሰር ኣምላኽ እዩ ስለዚ ድማ ንፍጡራት ምርኣይ ገለ ነገር ናይ ኣምላኽ ምርኣይ እዩ እዚ ድማ ንፍራንቸስኮ ናብ ውሽጢ ቃልሱን ስቕኣዩን ከይምለስ ሓጊዝዎ እዩ እቲ መደብ ንመንእሰያት ኤውሮጳ ዝዓለመ እዩ ቅዱስ ፍራንቸስኮ ሎሚ ነታ ኣረጊት ኣህጉር እንታይ ክብላ ይኽእል ተስፋና ነቲ መንእሰያት ኣብ ውሽጦም ዝስከመ ሓረርታ ዕምቀት ንምምላስ ክሕግዝ ዝኽእል እዩ ፍራንቸስኮ ነቲ ድሮ ዝሓተትዎ ሕቶታት ክስዕቡን ምናልባት ድሮ ኣብ ዕላማኡ ዝበፅሐ ግን ከዓ ገና መምርሒ ኣቦ ወይ ኣርኣያ ዘድልዮ ፃዕሪ ክቕፅሉን ክሕግዞም ከም ዝኽእልን ብሓቂ ፍራንቸስኮ ነዚ ዝውክል ተክለሰብነት ክኸውን ይኽእል እዩ ንደረት ሃይማኖታዊ ኩነታት ሰጊሩ ንኩሉ ክኸውን ዝኽእል ዓውዲ ህወት ብሓቂ ክሓቁፍ ዝኽእል ሰብ እንክብሉ ሓውሉ ካደ ፓስኳለ ንዜና ቫቲካን ዝሃቦም መግለፂ ይዛዝሙ
1: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ ዋና ፀሓፊ ቅድስቲ መንበር ብፁእ ካርዲናል ፔትሮ ፓሮሊን መበል 90 ዓመት ዝኽሪ ዲፕሎማስያዊ ርክባት ምስ ቅድስቲ መንበር ንምዝካር ናብ ማእከላይ ኣሜሪካ ምብፃሕ ኣካይዶም ብፁእነቶም ኣብ ሜትሮፖሊሳዊ ካቴድራል ኣብ ዘዕረጎ መስዋእተ ቅዳሴ ኣብ ዘስምዕዎ ስብከት ቃል ኣምላኽ ንምእመናን ኣምላኽ ጥራዩ ዓሚቕ ጥሜት ደቂ ሰባት ክዕግብ ዝኽእል እዚ ድማ ጥሜትን ጌራ ጥራይ ዘይኮነስ ንፅምኢ ትርጉም ፍቕርን ተስፋን ፅምኢ ሓድሽ ህይወትን እውን እዩ ክብሉ ኣዘኻኸሩ ብፁእ ካርዲናል ኣስዒቦም ክርስቲያን ምእመናን ንዕንቅፋትን ምጉዳል ፍትሕን ከጥፍኡ ተማሕፀንዎም ብፁእ ካርዲናል ፔትሮ ፓሮሊን ዋና ፀሓፊ ቅድስቲ መንበር ከም ክፍሊ ናይቲ ንዝኽሪ መበል 90 ዓመት ዲፕሎማስያዊ ርክባት ምስ ቅድስቲ መንበር ናብ ማእከላይ ኣሜሪካ ኣብ ዘካየድዎ ምብፃሕ ኣብቲ ዝሓለፈ ሰንበት ዕለት 2 ነሓሰ ኣብ ሜትሮፖሊሳዊ ካቴድራል ጓቲማላ ኣብ ዘዕረግዎ መስዋእተ ቅዳሴ ብስራት ወንጌል ንምስባኽ ዘሎና ባህጊ ንኹሎም ደቂ ሰብ ክንሓቁፍ ይድርኸና እዩ ዝያዳ ፍትሓውን ሕውነታውን ደገፍ ሕብረተሰብ ናብ ምህናፅ ክመርሕ ዝኽእል ዝኾነ ይኹን መንገዲ ኣይነዓፅዎን ኢና ነቲ ብሰንኪ ዘይማዕርነትን ብልሽውናን ዝመጽእ ዕንቅፋትን ዘይምግዳስን ምጉዳል ፍትሕን ክንሰግር እውን ይድርኸና ክብሉ ስብከት ቃል ኣምላኽ ኣካፈሉ እቲ ምስዛ ኣብ ማእከላይ ኣሜሪካ እትርከብ ሃገር ዘሎ ታሪኻዊ ምሕዝነትን ምትሕብባርን ምይይጥን ዘረጋግጽ ጽምብል ብዕለት ሓደ ነሓሰ ብፁእ ካርዲናል ፓሮሊን ኣብ ኣህጉራዊ መዕርፎ ነፈርቲ ጓቲማላ ላውሮራ ምስ በጽሑ እዩ ተጀሚሩ ኣባኡ ድማ ምኽትል ዋና ጸሓፊ እቲ ሃገር ማርያ ሉዊሳ ራሚረዝ ተቐበለቶም ዝሓለፈ ሰንበት ዕለት 2 ነሓሰ ዋና ጸሓፊ ቅድስቲ መንበር ንመናበይ ኣረጋውያን ቅድስቲ ተሬዛ በዓልቲ ካልኩታን ከምኡውን ናብ ቤት መቕደስ ክቡር ሓው ፔድሮ በጺሖም بدحريو بصو كاردينال بارولين نتي اب كاتدرال زعرقه مسوات قدوس قربان مريحوم اباو دما رئيس بهير برناندو اليفارون مختل ابو منبر غباي كاتوليكاويان باباسات هاجر غواتيمالان حوارياو لوخ قدس منبرن كهناتن سبو في هيوت منكوسانن كمون بامايت زغصرو مؤمنان تساتيفوم بصو كاردينال بارولين نتر سليقان باباسات ليون مبل 14 زلا اخلوم قال سلامتا نحزب غواتيمالا امحلالفولم አመ ጀመር ታዝና ያስተንተነህም ሞት ቀደም ቀዳደም ነተክቡር ቅርበቶምን ቡራኬኦምን ከመሐላል ፈልኩም ዘሐተቱኒ ቅዱስ አቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ከመውን ፍቅራዊ ሰላምታኦም ከመሐላል ፈልኩም ደሊ በሉ ብፁ ካርዲናል ፓሮሊን ነተዝበጽሑሉ ምክንያት ማለት ዝኽረ መበል 9 ዓመት ዲፕሎማሲያው ርክባት ቅድስት መንበርን ሀገረ ጓቲማላን ከመውን ዝኽረ መበል 400 ዓመት ለተለደት ክቡር ሐው ፔድሮን ምጽምባል መለኮታው ሐልዮት አምላክ ነዞም ሰባተ ዚአቶም ኮነ ነታብዙዞ ባዝ ትርከብ ቤተክርስቲያን ፈጽሙ ከም ዘይጠንጠኖም አጉልሑ ዘንክልተ ጽምብላትን ዝኽረ በዓላትን በዚ ሕጂ ዝሰማዕናዮ ቃል አምላኽ ይበርሁልና እዚ ድማ ነቲ ዓሚቕ ጥሜት ደቂ ሰብ ክዕግብ ዝኽእል ኣምላኽ ጥራዩ ክብሉ ድማ መስከሩ ጥሜት እንጌራ ጥራይ ዘይኮነስ ጽምኢ ትርጉም ፍቕርን ተስፋን ጽምኢ ምሉእ ትርጉም ህይወትን ናይ ዘለኣለም ናብራን እዩ ክብሉ እውን ኣመልከቱሎም ብፁእ ካርዲናል ፓሮሊን ብዛዕባ ናይ ዕለቱ ንባብ ወንጌል ብምስትንታን እዛ ሰንበት እዚኣ ከም እትገልጸልና ንቤተ ክርስቲያን ነቲ ሓቀይና ጸዋዕታ እትረኽቦ ኣብዚ ሰብኣዊ ኩንነት እዚ ምዃኑ ሓበሩ እዚ ኸኣ ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ገለ ዝብላዕ ሃብዎ ብዝብል ትእዛዝ ብምሃብ እንጌራ ቃልን እንጌራ ቅዱስ ቁርባንን ኣብ ኩሉ ግዜን ቦታን ንዝርከቡ ሰብኡትን ኣንስትን ከተምጽእ ንቤተ ክርስቲያን ተማሕጺንዋ እዩ እዚ ጽውዓ እዚ ኩሉሳ ኣበርቲዑ ዝስማዕ እዩ ከም ነቢይ ኢሳይያስ ዝጸምአ ናብ ማይ ይምጻእ ገንዘብ ዘይብሉ ኸኣ መጺኡ ይብላዕ እናበለ ዝጭድር ዝነበረ እዚ ኢየሱስ ክርስቶስ ገለ ዝብላዕ ሃብዎ ክብል ንዝተዛረቦ ጻውዒት ብዛዕባ ግድነታት ብጻይና ግዲ ዘይብሎም ክንከውን ከም ዘይብልናዩ ዝምሕጸነና በሉ ብፁእ ካርዲናል ከም ድኽነት ጽምዋ ምጉዳል ፍትሒ ከምኡውን ስቓይ መብዛሕትኡ ግዜ ኸኣ ሳዕቤን ብልሽውና ኣብ ግምት ብምእታው ብዙሕ ክንገብሮ ንኽእል ነገር ከም ዘየለውን ገለጹ ይኹን እምበር ጐይታናን መድሓኒናን ኢየሱስ ክርስቶስ ነቲ ዘሎናን ክንገብሮ ንኽእልን ክንገብር እዩ ዘዕድመና ሓሙሽተ እንጌራን ክልተ ዓሳን እኹል እኳ እንተመሰለና ንሕና እውን ብትሑት ክእለትና መገብቲ ጥራይ እኳ እንተኾንና እቲ ተኣምር ዝገብር ኣምላኽ ነቶም ደቀ መዛሙርቲ ነቲ ሒደት ጥሪቶም ኣብ ኢድ ኢየሱስ ምሳወፈይዎ እዩ ዘብዝሓሎም ኣብ ህይወትና እውን ከምኡ እዩ ዘጋጥመና ንጐይታ ግዜናን ክእለትናን ልግስናን ድሩትነትናን ክንህቦ ኸለና ነዚ ውህበታት እዚ ንረብሓ ብዙሓት ክኸውን የብዝሖ ክብሉ እውን ኣጉልሑ ትማል ሶኑይ ዕለት 3 ነሓሰ ብፁእ ካርዲናል ፓሮሊን ኣብ ጓቲመላ ኣብ ዘካየድዎ ምብጻሕ ምስ ርእሰ ብሔር እቲ ሃገር ኣሬቫሎን ብድሕሪኡ ድማ ምስ ተወከልቲ ደቀባት ርክባት ዘጠቓለለ እዩ ዝነበረ ቀጺሎም ድማ ብፁእ ካርዲናል ፓሮሊን ምስ ሚኒስተር ጉዳያት ወፃኢ እቲ ሃገር ካርሎስ ራሚሮ ማርቲነዝ ተወከልቲ ዲፕሎማስያዊ ኣካላትን ተራኺቦም ሎሚ ሶሉስ ዕለት 4 ነሓሰ ናይ መወዳእታ መዓልቲ ምብጻሕ ብምዃኑ ዋና ጸሓፊ ቅድስቲ መንበር ምስ ብፁዓን ጳጳሳትን ካህናትን እቲ ሃገር ተራኺቦም እቲ ምብጻሕ ኣብቲ ኣብ ምምሕዳር ሜክሲኮ ዝርከብ ቤተ መቕደስ ቀዋሚ ስግደት ቅዱስ ቁርባን ዝካየደሉ ናይ ትርእሰ ሰበኻታት መካነ ንግደት ብዝዓርግ መስዋዕቲ ቅዳሴ እዩ ክዛዘም
0: ኣብ 227 ዓመቶም ማሕረት ኣብ ሴኦል ዝካየድ ዓለም ሓቆፍ ቀኖማንእሰያት ሓደ ዓመት ጥራይ ተሪፍዎ ኣብ ዘሎ እዋን ወግዓዊ ናይ ተፍጻሚ ቅውም መዝሙር ትብዓት ይሃለኸ ኣነ ንዓለም ስዒረያ እየ ዝብል ኣርእሲ ዘለዎ ምዃኑ ብወግዒ ከም እተሓበረ ዜና ቫቲካን ኣፍሊጡ ንኣእምሮ ምሉእ ወለዶ መንእሰያት ካቶሊካውያን ዘቃልሕ ቅኒት እዩ ንዝቕፅል ዓለማዊ ቀኖማንእሰያት ዝምልከት ወግዓዊ መዝሙር ከም ዝቐረባን እዚ ድማ ልክ ሓደ ዓመት ቅድሚ እቲ መደብ ዝሕበር ዘሎ ኮይኑ እቲ መርሒ መዝሙር እዚ ናይቲ ካብ ዕለት 3 ክሳብ ዕለት 8 ነሓሰ 227 ዓመቶም ምሕረት ኣብ ሳይኡል ክካየድ ናይ ዝተወሰነ ኣጉራዊ ምትእኽኻብ ካቶሊካዊ መንእሰያት كعانا زي سرع مقانو زينا باتيكان يمالاقت اتي تبعاتي هلقا عنين عالم سعرية ايه زر استمازمول نتين عالماوي كنامان اساد زتمارس اكوينو عجوكم عنين عالم سعرية ايه زبل كابوانجيل يوحنس مرعف عصر تشريست فقر سالسان سالسان زتوسد اكوينو زانا يتفت اما مرح مزمور بحيالوك انقواتات مالت بغانقا كوريا انجليز فرنسا سباينا بورتوغال اتاليان كتقرب ايه اتا مرح مزمور نعاس عبني دك اسكازالقا تبرابر تقوع عز بزبل عدم إيا التبقس حدا العماني زمزمور نايتفت سامة ترقم تباق إنا نمقراب إيو لعلو خلقنا تساتفتي نتمت تخخاب أبزد دالولو أوان كمقوام دمتس كوينو كقلقل إيو نفسو كف حتام تزامادي إني تكهلو اللو نتساتفت زخون بزوح زخرحيزو زخيد تي مرحى مزمور وزيت نايتي كفوت وددر كوينو تي عمام نتي عجوخم نعلم سعرية إيه زبل مرحك على علم حقوف قنمان أسيات زي ترقم حدش درسة مفتار إيو نيرو تتبقصو عوت كوينو كاب واتس أحاقرات زمتسو كل تميتن تسعان أربعة حويسو أربعة تميتن سارسان أربعة درساتات مزامر كاريبو إيو بدحور زي تستمرت مزمور نخط أدق نبناي كدست منبر ناي علماويان سدرابيتن هواتن زحالي لعلوي بتصفت كدست منبر كم اتلاع كا زينا فاتيكان يحبر اتعامر مزمور بكوريا وموزيك اينا فرانسيس جيون كيم زي ترالوات كوينا تعامي حاقرون بحلون كتن تبارق اون كمزقابران بعبي بقوانقوا كوريا ززمر دمتي مسباح لو مسارحتات وشت عدي بقواناوي اودادبا زوها هادان ايا تي موزيك اوي فيديو ملك عمدرن ملكة ترئتاتن سيقول زر كوينو ابسمتس حقاين تساتفتي انتاي كم زيز بيوم المجام مرتاق زيان مرعي زي حقز ايو كم لمدي اب معالتات سبخاتات ادمي اتيك عندما تخخاب اب سيقول كايد ايو كاب اسران تشعتن حملك ساب علات كلتان حاسة كلتشعن اسران شعتن حمد محرات عصرت حموشت سبخاتات كوريا نقاديان ناب سبخاتات ابايت صدران بمقبال ادمي اتي اب سيقول زكايد اتسنبل اب هوتنا يتكباب بيتا كريستيان كاعتون كلاليون ايوم دحري العرسالة ساعة عمد اب شعن تشعتميتن تسعن حموشتن حمد محرات اب مانيلا زتقايدة علم حقوف معالتمان اسيات اب اسيا كقايد نخلع قزي كخوون ايو ازو مادا بزي ابتا كاتوليكا ويان وحداد زخونو لحاقر نفلما اوان كنقاد ايو اب دبوب كوريا ابزي بعب حيمانو تاوي بزوحنة زللة حبرتسب كاتوليكا ويان كاب تقلالة بزح هزبي بقمت اصر تغلتا ميتاوي تيوكلو مزقبا تساتفتي ابرح تقمت كلتاشحن اسران شرسان عمتا محرد زخفت كوينو اب نوحات تسعان حوتن استمارت وفتسع ميتاعت المسارات بمقبار استفال عليو مسالة كقرب ايو اب ايد تليفون زي تسحان متقباري زي توارد السرعات مسمراوي سنمن كسقاس اون يمعبل اللو كمتي ابزي حالف حتام زنبرة اقعيش مقبال بعابيو اب ملا رس سبخاتات سيقول بزركبو ابايت صدران كم سناتاتن كقرب ايو درعو استاد كلتميتن سالسان سبخاتات نمان سيات معالتاوي هيوات بيتا كريستيان كوريا منتكراخبو ن اقنقرت ابايت صدرا بنتف فيه النزاع اللوا علم حق أفكار منصات سئول كل تشنجران شو عتن عمدا محرات نعيتس فات أمبلن مسكرنات أقبابلن تحقق جزن كوريان سئولن كخون زك على النزاع رخن قبر إنا انقبلو نعيت كبابي السنة العشرة مقل علم حق أفكار منصات أبو مانبر نعيت سئول رسالة بخاطر لكباب بسات بيتر تونغو سونتايك نزين فاتيكان بزحبو مقل تحبيرهم تي السنة العشرة مقل مدلوات كاب زبقس سلست عمت يقدر على حجر ما كم سنتات أبيت الصدران كبمل علم زمتو أما إت أشحت من أسيات قدم مقبلا زاد الله هنتات يقرب على درجة زاد الله هنتات يرخب على درجة سلاس أشحوال انتنات أبتي فتامي كت حبابرو تصبيت يقبر درو حيالو أما إت أبصرح اللو إلام
1: سراويت أمريكا نتي هاجر إيران قبل الحيلة تات أمريكا ببالستيك ميسايل نمدب داب زقبر التوفتنا حنا نمفداي قبل إيران زتخايدة متكعتي كم زتزازم قليزهم حبورات منقستات أمريكا زحالف سولوس أبلع لحيلتات أمريكا دبدابات باليستيك ميسايل لمكياد زقبرة توفتنا حنان مفداي أبلع لإيران معبلنا أير متقعتي كم زفت سمت سراويت أمريكا حبيرو ماكلاي أزازي أمريكا كم زقلصو إيران أب يوردانوس أب زركب مدبر أمريكان أب وشمت هيرموز أب زركب مراخبن متقعتي بمورد بعصر تتات زغط صارو إلاماتات ناي إسلاماوي سورا إيران كمز وقعت قلصو زخم زيلون كلو منغستاو راديو إيران كمز سبصبو حدا ودخل التعامد كل عازر كبوام سلست سبات عبد سيد كيشمن عبد بباون معراباون كفلتات التهاجر دما توساخ بوتاتات كم تقتلو قلصو اتمت قاعتي عبتي زغجت الناسفحة عبز خدلو زلو سمونيو تفتسيمو زدما اب عراق اب لعلي نهاجر ايران زدقفو وكلت حيلتات امريكان سعود عربن نايم جمر تحبارا ومتقعت بمفتصاميو تخايدو امريكان ايرانن اب ورح ميازيا التسما معالو ناي تخصو مقرات سممع اب زحالف ورح سنة كاب زفرس اوانات حيزن تخطاتا لي متقعتن دبداباتن تلواويت اني ركبال لوا زي سممع زي اب منغو خلطي انزن هاجرات ناوارح زيصنح كوينات دون مباليو زنبره هاجر باكستان بوغنا زحالف حموس اب منغو واشنغتن تهرانن زلو وطري نمقلال ديبلوماسيا وصعرتات تقصل كم زلا بمقلاص كلتي يوم وغنات نابتناي اسلام عباد ناي مرددا سممع كملسا صاوعي تقريبا تركب عفنيا بيت صحفت قدايات وصعي هاجر باكستان تاهير حسين اندرابي اب اسلام عباد اب زهابو مقلصي اتي اب منغو خلتي يوم وغنات زلو زررب نتو كونتات بفلاي كانتي اوشمت هرمو زلو كونتات نبور نمقبارن نمقلالن يقصلالو كبل عمل كيتو
0: كبراتنا كبران سماعتنا سلما كتتالكم نمسجن ناي لامي مدب فنوانا ابزي الزازم ابنات محمد فنو اكسر من الراقة ببدحان السلام تنحو يتبارك يسوس كريستوس لوليتور يسوس كريستوس